ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ሓሙሽተ ጥቅምቲ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ኦክላሃማ ሕቡራት መንግስታት ኣሜሪካ ጳጳስ ንብፁዕ ኣቡነ ፖል ስታግ ኮክሊን ሰዓብቶምን ንናይ ሰበኻ ኦራን ኣርጀንቲና ጳጳስ ንብፁዕ ኣቡነ ሉዊስ ኣንቶኒዮ ስኮዚያን ንቐዳማይ ሚኒስተር ሪፓብሊካዊት ሃገረ ስሎቬንያ ጃኔዝ ጃንሳንን ሰዓብቱን ንልኡከ መንግስቲ ሃገረ ኦስትርያ ናብ ቅድስቲ መንበር ንማርኩስ በርግማንን ንተወከልቲ ማሕበር ሰራሕተኛታት ሃገረ ቫቲካንን ማሕበር ደቂ ኣንስትዮ ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት ሓሙሽተ ጥቅምቲ መደፈነ ወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ዝሓለፈ ቀዳም ምስ ኣባላት ዓቀብቲ ጸጥታ ሃገረ ቫቲካን ጀንዳርሜሪ ኣብ ዘዕረግዎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ምስ ናይ ኢጣልያ ዕለታዊ ጋዜጣ ላ ሬፑብሊካ ዘካየድዎ ቃለ መሕትት ህልው ኩነታት ሃገረ ሱዳንን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓሙሽተ ጥቅምቲ 2026 ዓመተ ምህረት መደፈነ ወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዋ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንፁ ጻውዒት ኣቕሪቦም። ቅዱስ ኣቦና ብስተምህሮኦም ኣምላኽ ንህይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም ኣብ እዋን ምንጻ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻግ እዚ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና። ዓመፃ ዛዛ ምቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ናይሎም ዕለት 6 ጥቅምቲ 2026 ዓመተ ምሕረት መደብ ፈናዋና ሩሰሊካን ጳጳሳት ዮም መንበር 14 ምስካናትን ኣባላት ሰውፊ ህወትን ኮርያ ዘካይድዎ ርክብ ሩሰሊካን ጳጳሳት ዮም መንበር 14 ንወከልቲ ደቂ ኣንስትዮ ኣብ ማሕበር ቫቲካንን ማሕበር ዓለማውያን ሰራሕተኛታት ቫቲካንን ተቐቢሎም ዘስምዖም ማደረ ሩሰሊካን ጳጳሳት ዮም መንበር 14 ኣብ ከተማ ዓዛ ዝርከብ ናይ ቅድስቲ ሱድራ ቤት ካቶሊካዊ ቤተ ክርስቲያን ቆሞስ ዘመሓላለፎ መልእኽቲ ጳጳሳ ሓልዋት ፀጥታ ስዊዘርላንድን መበል 500 ዓመት ዝኽሪ ከበባ ሮማ ምድላዋት የካይድ ከም ዘሎ ጳጳሳዊ ሽማግለ ዕቑባ ቆልዑን ትሕቲ ዕድመ ህፃናትን ናይ ውሑ ጥቅምቲ ሓፈሻዊ ጉባኤ ከም ዝዛዘመ ሃገረ ቫቲካን ንውልቃዊ ዕለተ መዝገብ ሩሰሊካን ጳጳሳት ፍራንቸስኮ ዝሓዘት ሓዳስ መፅሓፍ ክሕትም ከም ዝኾነ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናዋና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወለን ኣባ ፍረዝገነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈናዋና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊካን ጳጳሳት ዮም መበል 14 ኣብ ሃገረ ቫቲካን ምስካህናትን ኣባላት ሰበውፊ ህወትን ኮርያ ኣብ ዘካይድዎ ርክብ ኣብ 2027 ዓመተ ምሕረት ኣብ ሴኡል ንክካይድ ዝተወሰነ ዓለም ሓቆፍ ቅኖማ ቅልስያት ዝሳተፉ ሰባት እምነት ሰማዕታት ኮርያ ተቐቢሎም ናብ ጎደናታት ዓለም ክምስክርዎ ዘለዎም ተስፋ ይገልፁ። ነቶም ኣብ 2027 ዓመተ ምሕረት ኣብ ዓለም ሓቆፍ ቅኖማ ቅልስያት ኣብ ሴኡል ዝሳተፉ ማቅልስያት መሰኻኽር ተስፋ ክኾኑን ከምኡ እውን ኣብዚ ተኸፋፈለ ሓውስ ደሴት ኮርያ ስነ ጥበባውያን ሰላም ክኾኑ ዕለት 5 ጥቅምቲ ኣብ ሃገረ ቫቲካን ንካህናትን ኣባላት ሰቡፊ ህወትን ኮርያ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝስምዖም ማደረ ተላብዮም ኣብቲ ምስ ቅዱስ ኣቦናብ ዝተካየደ ርክብ ብጠቕላላ 170 ዝኾኑ ካህናትን ኣባላት ሰቡፊ ህወትን ብዙሓት ካብኣቶም ኣብ ምድላው እቲ ዝመፅእ ዓለም ለኸ መዓልቲ ማእስያት ዝነጥፉ ዘለዉ ከም ዝኾኑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ኣብቲ ዘስምዖም መደረ ካብቲ ኣብ ኮርያ ዝተቐበልዎ እምነት ሓድሽ ናይ ተልእኮ ወንጌል ድርኺት ክረኽቡ ከም ዝኽእሉ ኣስተብኪሎም ካብ ርሑቕ ዝመጽእኩም እኳ እንተኾንኩም ሓቂ እዩ ኣብ ቤትኩም ኢኹም ዘለኹም ቢሎም ብርግጽ ኮርያ ኣብ ሓደ እዋን ዓዲ ተልእኮ ወንጌል እያ ነይራ። ሎሚ ግን ኣብ ዝኽሪ እምነትን መስዋእትን ሰማዕታት ኮርያ ሱር ዝሰደደት ዓዲ ልኡኻት ወንጌል ኮይና ኣላ። ዘኽሪ ንተልእኾ ይፈጥር ተልእኾ ድማ መገዲ ተስፋ ይኸፍት ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ዝቕፅል ዓለም ሓቁፍ ቀኖም መልእሰያት ነዚ ኩሉ ርኡይ ክገብሮ እዩ እንክብሉ ቅዱስነቶም ኣብ ዘስምዖም መደር ኣስሚሮም ካብ ነፍሲ ወከፍ ክፋል ዓለም ዝመፁ መልእሰያት ብናይ ሰማዕታት ምስክርነት ወንጌል ሱር ዝሰደደላ ምድሪ ክበፅሑ እዮም። እቲ ህሞት ኣብ መንጎ ዝኽርን መፃእን ዓብ ርክብ ክኸውን ደስ ይብለኒ። ሰማዕታት ነቲ እምነት ናብ ሓደስቲ ወለዶታት የረ ከቡ ማንእስያት ድማ ናብ ጎደናታት ዓለም ንኸቅርቦዎን ክምስክርዎን ድማ ይቕበልዎ ከም ዝበሉ ኣፍሊጡ። ሩሰሊካን ጳጳሳት ሊዮን ንኩሎም ኣብ ምድላው እቲ ፍጻመ ዓለም ሓቁፍ ቅኖ ማንእስያት ንዝሳተፉ ንማንእስያት ስምዑ ኣብ ጎኖም ምጓዓዝን ንክርስቶስ ምስዓብ ንናፅነት ዘጉድሎ ዘይኮነስ በንጻሩ ናብ ፍጻሜ ከም ዘብፅሖ ንክፈልጡ ሓግዝዎም። እምነት ንህወት ከም ዘይድርት እንታይ ደኣ ንዝዓበየ ኣድማስ ከም ዝኸፍቶን ቢሎም ንዓለም ሓቁፍ ቅኖ ማንእስያት ኣጆኹም ንዓለም ስዒረያ ንዝብል ቃል ኢየሱስ ኣብ ልቦም ዓቂቦም ንዓለም ለኻዊ መዓልቲ ማንእስያት ሓንቆታ ክዳለው ተማሕፂኖም እቶም ሰማዕታት ኮርያ ነዚ ኣፀቢቖም ከም እተረድእዎ ገሊፆም ተስፋኦም ኣብ ምጩእ ኩነታት ዘይኮነስ ኣብቲ ክርስቶስ ድሮ ከም ዝሰዓሮ ርግፀናነት እዩ ዝምርኮዝ። ቅዱስ እንድርያስ ኪምታጎን፣ ቅዱስ ጳውሎስ ቾንግ ሃሳንግን ካልኦት ሓዊሱ ቤተ ክርስትያን ኣብ ኮርያ ብናይ ሰማዕታት ምስክርነት እያ ዓብያ ህዝቢ ኮርያ ኣብ ምሉእ ታሪኩ ዘይተለምደ ሓይሊ መንፈስ ኣርእዩ እዩ። ስደት ውግኣት ድኽነትን ምፍልላይን ተፃዊ እዩ ከመይ ገይሩ ከም ብሓድሽ ክትንስእን ናብ መፃኢ ክጥምትን ዘስተውዓለ እዩ ከም ዝበሉ ዜና ቫቲካን የመላኽት። ሩሰሊካን ጳጳሳት ሊዮን ነቶም ካህናትን ኣባላት ሰቡፊ ህወትን ኮርያ ምስ ክርስቶስ ዘለዎም ዓርክነት ምኽባርን ምሕብሓብን ንሕውነት ክፉታት ይገብር እንክብሉ
عديمهم اتهم كابز تفلالي سبخاتات محبرات سبو في هواتن تمكرطات نزمات سبو مخانهم ازي بزعنات ازي نسينو داونات تسعقا غيرهم كخبرو تلابيهم سينو داوي تبتا كريستيان اتغالي هاو ويحبتن بزعين ابقعزو امبر موادارتي كمزيكونا زللي مخانو ابريكهم ازبفلاي ابكم حوص لسيت كوريا زا امسالة حج اون مرير قسل مفللاي زسكم زوبا اقداس مخانو قليت سوم كتالي سرحنان تولوتنان حدش نعير كب مقدتات كخفتن اب النفس وكف كفال حوص لسيت كوريان اب ملع عالمن بناتا وانجل سلامك ووج انكبلو كم زاد تحساسبو زينا فاتيكان افليتو رسالي كان باباسات اليوم مبل عصر تربعته أبناي سرح بوتها زلعلو قدات أب مفتاح زتا أقداس موخان بمقلاح هلاوي دك انستيو أب حقر فاتيكان مفلاتن مدناقن كم زاد اللي يقلعو رسالي كان باباسات اليوم مبل عصر تربعته نوكت دك انستيو أب محبر حقر فاتيكان محبر علمان سرح تيناتات حقر فاتيكان اللي تحمشت تقم تتقبلو مبز اسمعو مادر هلاوي دك انستيو أب فاتيكان زيادة أفلتون نعدان كوها بزرلوو كبرواغا ايو دك انستيو اب لعلي سباتن زمدن ناتاتن فلوي تحواسن نتترعي زيكو ناس اب تمكرون الرعا ايان دك انستيو دزي تسنية ملو سبعاوي موياون مهوراون توهبوتاتن يمدس انكبل قدس ناتوم اب زسمعو مادر اوليحوم كإلتانن استو علاؤنن محزناتنن قبراوي اقراربانن نهيوات ازن تكالات زهبتمون بسعبا كونن نتن زقاتم بدهوتاتن زسفحة الرأيان ممعبالي حقز حجئون زي تكا معكلنة سب أو نتسبن زي منزع كبر صراحا بفلاي أبسب سرحو أستوع لزر أزلو معبالتات أبقمت بمقطعو أسميرام قرم سب أو نت بزبل أر استزلقسو عدمال أخت توكيسوم صراحة مقابرات راي زي كونس كبري هيوتنا زقلتن زعبين إيو إلام أب فاتيكان كلتا مسرطاو وقا زلوهم علت

ኣብ ኩሉ ደረጃታት ዘተ ምሕዳስ ከም ዘድሊ ኣብታ ቀዳሚት ዓውሊት መልእኽተይ ጉሩም ሰብኣውነት ዘርእስታ ንመላእ ቤተ ክርስትያንን ኩሎም ሰናይ ድሌት ዘለዎም ደቂ ኣንስትዮን ደቂ ተባዕትዮን ዘቕረብክዎ ሓሳብ ዘይነፃፀል ኣካል ፀዋዕታ ቤተ ክርስትያን ከምኡውን ኣብ መንጎ ሰባት ብሓባር ንምንባር ዝሕግዝ መትከላዊ መሳርሒ እዩ ርእሰ ሊቃነ ጳጳሳት ኣብ መደምደምታ ኣብዚ መገዲ እዚ ብሓባር ኣብ እንጓዓዘሉ ዘሎና እዋን ካብ ዘርኢ ዘይዕግበትን ቂምታን ብምርሓቅ ንሓትሕድና ንደጋገፈሉን ዋጋን ብቕዓትን ኩሉ ሰብ ኣፍልጦ እንህበሉ ናይ ስራሕ ቦታ ማሕበረሰብ ብክንሓነፅ ክንፅዕር ኢና ኢሎም ሮሰሊካን ጳጳሳት ሊዮን ንመበል 14 እስራኤል ብዝፈነወቶም መጥካዕቲ ህወቶም ዝሰኣኑ ክልተ ደቂ ኣንስትዮ ክርስትያን ዝርከብኦም ዝተቐትሉ 5 ሰባት ምኽንያት ናብ ቆሞስ ካቶሊካዊት ቤተ ክርስትያን ቅድስቲ ስድራ ቤት ኣብ ከተማ ቃዛ ናይ ሓዘን መግለፅን መፀናንዕን መልእኽቲ ኣመሓላሊፎም ብምኽንያት መቕተልቲ ክልተ ደቂ ኣንስትዮ ኦርቶዶክሳውያን ክርስትያን ዝርከብዎም 5 ሰባት ሮሰሊካን ጳጳሳት ሊዮን መበል 14 ኣብ ዘመሓላለፎ ናይ ሓዘንን መፀናን ንዓን መልእኽቶም ዝተሰምዖም ሓዘን ገሊፆም ንማሕበረሰብ ክርስትያን ቃዛ ጸሎቶም ከም ዘረጋገጹ ዝሓበር ዜና ቫቲካን ኣስዒቡ እቲ ዝተፈፀመ መጥካዕቲ ኣብ ሪሚል ምዕራባዊ ዞባ ከተማ ቃዛ ኣብ ዝርከብ መንበሪ ህንፃ ዕለት 3 ጥቅምቲ ዝምልከተ ኮይኑ ብጀካ እቶም ናይ ሞት ሓደጋ ዘጋጠሞም ብዙሓት ማህሰይቲ ከም ዘጋጠሞም የመላኽት ካብቶም ዝተቓትሉ ማይታ ካልር ኢብራሂም ኣቡ ዳውድን ጓላ ሜሪ ሓቪዝ ሚሸል ናጃርን ይርከብዎም እዘን ኣደኒ ጓልን ግሪካውያን ኦርቶዶክሳውያን ደቂ ኣንስትዮ ኣብ ቀረባ እዋን ሓድሽ ማዕቆብ ቦታ ረኺበን ህወተን ዳግማይ ክሓንፃ ዝፅዕራ ዝነበራ ምዃነን ይንገር ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንቆሞስ ቤተ ክርስትያን ቅድስቲ ስድራ ቤት ኣብ ቃዛ ኣባ ጋብርኤል ሮማኔሊ ኣብ ዘመሓላለፍዎ ናይ ሓዘን መግለፂ መልእኽቶም ንግዳያት ኣባይቲ ስድራ ግዳያትን ቅርበቶምን ጸሎቶምን ኣረጋጊፆም ንኣባ ሮማኔሊ ስለ ኣገልግሎቶም ድማ ከም ዘመስገንዎም ዝሓበረ ዜና ቫቲካን ኣስዒቡ እቲ መሪር ዜና ሞት ማይሳንን ሜሪን ካብ ዝተሓብረሉ እዋን ኣትሒዞም ምእንታእንን ምእንቲ ኩሎም ዝተቐትሉን ኣባይቲ ስድራ ምዉታትን ንመላእ ማሕበረሰብ ቃዛን ናብ እግዚኣብሄር ጸሎቶም ከም ዘብፅሑን እዚ ኩሉ መዓት ክሳብ ብምሓስ እዩ ኦጎይታ ቢሎም ነታ ቁምስናን ንኩሎም ነቶም ብሰላም ክነብሩ ዝደልዩ ብዙሓት ሰባትን እተቕርቦ ኣገልግሎት የቐኒልና በረኸትን ፍቅራዊ ቅርበተይን ኣረጋግፀልኩም ብፍላይ ካርዲናል ፒየር ባቲስታ ፒትሳባላ ላቲናዊ ፓትርያርክ ዘበ ኢየሩሳሌም ብስም ውሉደ ክህነትን ሰበኻን ፅንዓት ይሃብኩም ብምባል ንህወት ንፁሓት ሰባት ንሞት ዝዳረገ ተግባር ብምኹናን ሓዘኖም ከም ዝገለፁ የመላኽት ስነ ስርዓት ቀብሪ እተን ደቂ ኣንስትዮ ትማል ሰንበት ኣብ ከተማ ቃዛ ኣብ ዝርከብ ቤተ ክርስትያን ቅዱስ ፖርፊርዮስ ናይ ግሪክ ስርዓት ናይ እትኽተል ኦርቶዶክሳዊት ቤተ ክርስትያን ተራዳይ ፓትርያርክ ሜትሮፖሊስ ኣሌክስዮስ ከም እተፈፀመ ዜና ቫቲካን ይሕብር ብመሰረት ሓበሬታ ምንጭታት ቤት ሕክምና ኣልሺፋ እቶም በቲ መጥካዕቲ ዝቆሰሉ ኣብ ከቢድ ኩነታት ከም ዘለዎ ክፍለጥ እንከሎ ሰራዊት እስራኤል እቲ መጥካዕቲ ንሓደ ማእከል ትእዛዝ ወይ መራሒ ሓማስ ዕላማ ዝገበረ ምንባሩ ይገልፁ እዚ ከምዚ ኢሉ እንከሎ ኣብቲ ከባቢ ትርከበ ካቶሊካዊት ቤተ ክርስትያን ቅድስቲ ስድራ ቤት ቆሞስ ኣባ ሮማኔሊ ዝምራሕ ግብረ ሰናይ ልኡካነ ወንጌል ንኣማይት ዝቕፅሩ ውሑስ ቦታ ንዘይብሎም ተመዛበልቲ ምሕጋዝ ይቕፅሉ ከም ዘለውን ኣብ ኢየሩሳሌም ናይ ላቲን ስርዓት ናይ ትኽተል ካቶሊካዊት ቤተ ክርስትያን ፓትርያርክ ካርዲናል ፒትሳባላ ቅድሚ ዝኽሪ 7 ጥቅምቲ ምስላ ሪፑብሊካ እቲ ሰሜን ኢጣልያ ዓለቶ ጋዜጣ ኣብ ዘካይዶ ቃሎ ማሕተት እስራኤላውያንን ፍልስጥኤማውያንን በቲ ናይ መዓልቲ ፍጻሜታት ከምዚ ዝተተንከፉ ገሊፆም ክሳብ ሕጂ ክንው እታ መዓልቲ ኣይሰገርናን ክልቲኦም ህዝብታት እስራኤላውያንን ፍልስጥኤማውያንን ኣብዚ ዓሚቕን ዘይተፈትሐን ዘሰንብድ ኩነታት ምቑሓት ኮይኖም ኣለው ዓገብ ንበል ዝብል ድልውነት ኣይረኣይን ዋላ እኳ ብርትዐ እቲ ውግእ እንተነከየ ዳግመ ህንፀት ኣይተጀመረን ኩነታት መነባብሮ ኣይተመሓየሸን ብሓቂ ብገለ መዳየት ካብኡ ዝገደደ እዩ መዓልታዊ ህወትን ሰብኣዊ ኩነታትን እናኸፍአ እዩ ዝኸይድ ዘሎ እንክብሉ የጠንቅቑ ክረምቲ እናቀረበ ኣብ ዝኸደሉ ዘሎ እዋን ካርዲናል ፒትሳባላ ብዛዕባ ዝተመዛበሉ ኣባይቲ ስድራ ፍሉይ ስክፍታኦም ኣስሚሮም እቲ ዝናም ንኩሎም ኣብ ማዕቆ ብዳሳ

0: ዓመታት ንዝነብሩ ዓበት ጸገም ክኸውን እዩ ኣብዚ ጸገማት እዚ ቤት ትምህርቲ ቁምስና ቃዛ ዳግማይ ምኽፋት ነቲ ሕብረተሰብ ምልክት ተስፋ ኮይንዎ ኣሎ ምስ ኩሉ ጸገማት ዳግማይ ክንጅምር ከዓ ከም እንደሊ ዘርኢ ምልክት ዘይጠፍእ ተስፋ ኣሎና ከም ዝበሉ ዜና ቫቲካን ይሕብር ንጳጳሳዊ ሓለዋፀታ ስዊዘርላንድ 227 ዓመተ ምሕረት ፍሉይ ናይ ዝኽሪ ዓመት ክኸውን እዩ እዚ ጳጳሳዊ ሓለዋፀታ ስዊዘርላንድ ኣብ ወርሒ ጥሪ ኣብ ብሪክ ስዊዘርላንድ ኣብ ዝካየድ ናይ ጉባኤ መደባትን ከምኡ እውን ኣብ ዙሪ ካብ ዝካየድ ኣብ ፅድያ ምርኢትን ምስታፍ ኣብ ምድላዋት ይርከብ ኣብ ወርሒ ግንቦት ኣብ ሃገረ ቫቲካን ፅምብል ክካየድ መደብ ተታሒዙ ኣሎ እዚ ድማ ንፈለማ እዋን ብዛዕባ ጳጳሳዊ ሓለዋፀታ ስዊዘርላንድ ዝገልፅ ሰነዳዊ ፊልም ከምኡ እውን መደባት ንግደት ዘተቃልል ከም ዝኾነን ኣዛዚ ጳጳሳዊ ሓለዋፀታ ስዊዘርላንድ ኮሎኔል ግራፍ ንዜና ቫቲካን ኣብ ዛሕባዊ መግለፂ ሓቢሩ እቲ ኣብቲ ግዜ እቲ ዝነበረ ክብርታት ሎሚ እውን ከም ዘሎ ክንምስክር ንደሊ ኢሉ ፅኑዓት ክብርታት ተኣማንነትን እሙንነትን ሞያዊ ብቕዓትን ምትሕግጋዝን ብዝብል መራሕ ከዓል ኣብ 227 ዓመተ ምሕረት መበል 500 ዓመት ዝኽሪ ከበባ ሮማ መደብ ከም እተዳለወን ዕለ 6 ግንቦት 527 ዓመተ ምሕረት ጳጳሳዊ ሓለዋፀታ ስዊዘርላንድ ናይ ርእሰ ሊቃነ ጳጳሳት ሂወት ንምድሓን ኣብ ዝገበርዎ ፃዕሪ 147 ኣባላት ጳጳሳዊ ሓለዋፀታ ስዊዘርላንድ ከም እተሰውኡን ካልኦት 42 ብፅዕቶም ድማ ንርእሰ ሊቃነ ጳጳሳት ካብቲ ከበባ ሮማ ንምድሓን ናብ ቅዱስ መልኣክ ግንቢ ዓጅቦም ከም ዝሰነዩን ታሪክ ቤተ ክርስትያን ዝሕብሮ እዩ ናይ 527 ዓመተ ምሕረት ከበባ ሮማ ኣብ ታሪክና ኣብ ዝረኣዩ ፍጻሜታት ሓደ እዩ እዚ ዝኽሪ እዚ ድማ ንመስዋዕቲ ድልውነት ጳጳሳዊ ሓለዋፀታ ስዊዘርላንድ ዘዘኻኽርን ናይቶም ቅድሜና ዝነበሩ ተኣማንነት ዘመልክትን እዩ እንክብል ኣዛዚ ጳጳሳዊ ሓለዋፀታ ስዊዘርላንድ ኮሎኔል ኮርስፍ ግራፍን ዜና ቫቲካን ኣብ ዝሃቦ መግለፂ ሓቢሩ ማዕረ ማዕሪኡ ድማ ናይቲ እዋን ክብርታት ሎሚ እውን ህሉ ምዃኑ ከነርእን ንተልእኮ ጳጳሳዊ ሓለዋፀታ ስዊዘርላንድ ኣብ ኣገልግሎት ርእሰ ሊቃነ ጳጳሳት ክንነብሮን ከም እንደሊ ክምስክር ኢና ኢሉ እቲ ዝኽሪ ንዕለት 23 ጥሪ ኣብ ብሪግ ስዊዘርላንድ ብዝካየድ ዋዕላ ናይ ታሪክ ሊቃውንቲ ክኽፈት እዩ ኣብ ዙርያ ፍጻሜታት ናይቲ እዋን ዝነበረ ፖለቲካዊ ወተሃደራውን ሃይማኖታውን ኩነታትን ሳዕብናትን ከምኡ እውን ነቲ ዝሓለፈ ታሪክ ዝምርምር ሕታም ክዝርጋሕ ምዃኑ ሓቢሩ ከምኡ እውን ኣብ ዝኽሪ መበል 500 ዓመት ከበባ ሮማ ጳጳሳዊ ሓለዋፀታ ስዊዘርላንድ ካብ ዕለት 16 ክሳብ ዕለት 19 ሚያዝያ 227 ዓመተ ምሕረት ኣብ ዙርያ ካብ ዝካየድ ፅድያ ምርኢት ክሳተፍ እውን ምዃኑ ብዛዕባ እቲ ፅምብል ዝምልከት ዝወፀ መግለፂ ከመላኽት እንከሎ በዚ መገዲ እዚ እቲ ታሪካዊ ምትእስሳር ኣብ መንጎ ከተማ ዙሪክን ናይቲ እዋን ዝነበረ ኣዛዚ ጳጳሳዊ ሓለዋፀታ ስዊዘርላንድ ካስፓር ሮይስትን ኣብ ዙሪክ ዝተወልደ ኣብ እዋን ከበባ ሮማ ኣብ 527 ዓመተ ምሕረት ነቲ ሓለዋፀታ መሪሑ ከም እተሰውዐ ዘዘኻኽር ኮይኑ ኣብ ቫቲካን ካብ ዕለት 5 ክሳዕ 7 ግንቦት 227 ዓመተ ምሕረት ወከልቲ ቤተ ክርስትያን ናይ ፖለቲካ ኣካላትን በርገሳውያን ማሕበራትን ኣባይቲ ስድራ ሓለዋፀታ ስዊዘርላንድን ዘሳተፍ ፍጻሜታት ክካየድ ምዃኑ እቲ ዝወፀ መግለፂ ይሕብር ዕለት 4 መስከረም 227 ዓመተ ምሕረት ሃገራዊ ንግደት ጳጳሳዊ ሓለዋፀታ ስዊዘርላንድ ነበር ኣብ ከተማ ኣይንሲደልን ስዊዘርላንድ ክካየድ እዩ ኣብቲ መደብ ብጀካ ሃይማኖታዊ ፅምብል ንዝኽሪ መበል 500 ዓመት ከበባ ሮማን መስዋዕትን ጳጳሳዊ ሓለዋፀታ ስዊዘርላንድ ዝተወፈየ ሰነዳዊ ፊልም ብዓለም ደረጃ ንፈለማ እዋን ክቐርብን ከምኡ እውን ካልእ ብርሃን ስነ ጥበብ ዘርእስቱ ምርኢት ክቐርብ እዩ ንጳጳሳዊ ሓለዋፀታ ስዊዘርላንድ ዝምልከት ሓደ ገላፂ ታሪካዊ ፍጻመ ንምዝካር ጥራይ ዘይኮነስ ንዘመናት ኣገልግሎት ጳጳሳዊ ሓለዋፀታ ስዊዘርላንድ ዝቐረፁ ክብርታትን ብማዕረ ንምቅላሕ እውን ምዃኑ እቲ መግለፂ የዘኻኽር እቲ ዝኽሪ መበል 500 ዓመት ከበባ ሮማ ብዛዕባ እዋናዊ ተልእኮ ጳጳሳዊ ሓለዋፀታ ስዊዘርላንድ ንምርዳእ መንእስያት ስዊዘርላንዳውያን ኣብ ቫቲካን ከገልግሉ ንምትብባዕ ስዊዘርላንድ ምስቲ ትካል ዘለዋ ነባሪ ምትእስሳርን ሃብታም ልምድን ንምጉላሕ ዝኣመተ እውን ምዃኑ እቲ መግለፂ ወሲኹ ይሕብር
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ بيت محتم حجر فاتيكان ببطء كاردينال فيكتور امانيل فرنانديز زتدالوت بعلت اسران 4 حدار ابتس عن 4 حجرات بحموش تقوانقواتات زتحتمت ولقاوي علتاو مزجبر سليك انا باباسات فرانشيسكو زرستا حداس مصحف كتوصيا كاب شحن 1993 كساب 2024 اب زنبر اوان زلو علتاو تذكروتات بمعقاب بزعبا وشتاو هيوات رسالي كان باباسات فرانشيسكو فلو ياستو علوت كتهبيا بعلت 2024 2026 بيت محتم هاجر فاتيكان ببصو كاردينال فيكتور امانويل فرنانديز هي انتنايت بزعبا قدايات عن كتمنت زحلي لعلواي بيت صحفت قدس منبر التدالوت ولقاوي علتاو مزقب رسالي كان باباسات فرانشيسكو زر استامصحف بزعباتي جورج ماريو بيرغوليو كاب شحن 1992 عمت مهرت كساب 2024 عمت مهرت ابز نبر اوان زسفر ومزخاخري تاتوم بمقراب كتزرقحيا እዛ መጽሐፍ እዚያ ብዛዕባ ባህሪያትን ውሽጣዊ ህይወትን ናይቶም ካብ ዕለት 13 መጋቢት 2023 ክሳዕ ዕለት 21 ሚያዝያ 2025 ንካቶሊካዊት ቤተ ክርስቲያን ዝመርሑ ኢየሱሳዊ ርእሰ ሊቃነ ጳጳሳት ዓሚቕ ምርዳእ እትህብ መጽሐፍ ክትከውን እያ ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መላእ ዓለም ብሓሙሽተ ቋንቋታት ኣብ ሓደ እዋን ክትሕተም ኣብ ዕለት 24 ሕዳር ድማ ኣብ 94 ሃገራት ክትዝርጋሕ እያ እቲ ናይ ቋንቋ ጣልያን ሕታም ከዓ ብቤት ማሕተም ሃገረ ቫቲካን ክሕተም እዩ ናይ ቋንቋታት እስጳኛ እንግሊዝ ፖርቱጋል ሕታማት ከዓ ብጨንፈር ፔንግዊን ራንደም ሃውስ ከምኡውን ናይ ቋንቋ ፈረንሳይ ሕታም ብኤዲሽን ኣልቢን ሚሸል ዝተባህሉ ትካላት ክሕተሙ እዮም ዋና ሰናዳኢ ዜና ቫቲካን ኣንድሪያ ቶርኔሊ ከም ዝገለጾ ነዚ ብብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ እተዳለወ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብ ህዝቢ ዘቕርብ ጽሑፍ ክንሓትም ብምኽኣልና ኣዜና ኢና ተሓጒስና ክብል ኣመልከተ እዛ መጽሓፍ እዚኣ ኣብ መላእ ዓለም ዘለዉ ኣንበብቲ ከም ዘማስእሉ ድማ ንኣምን ኢና ብዛዕባ ውሽጣዊ ህይወት እዞም ኣርጀንቲናዊ ርእሰ ሊቃነ ጳጳሳት ከዓ ዓሚቕ ምርዳእ ክንረክብ ንኽእል ኢና ክብል ይምስክር እዛ ሓዳስ መጽሓፍ ካብ ዕለት 20/1992 ክሳብ ዕለት 18/2024 ተዓቂቡ ዝጸንሐ መዘኻኸሪታት ርእሰ ሊቃነ ጳጳሳት ፍራንቸስኮ እተቕርብን ርእቶታቶም እትገልጽን ክትከውን እያ ሎሬንዞ ፋዚኒ ዋና ሰናዳእን ዳይሬክተርን ቤት ማሕተም ሃገረ ቫቲካን ብወገኑ ቤት ማሕተም ሃገረ ቫቲካን ንቓላት ርእሰ ሊቃነ ጳጳሳት ናብ ኣህጉራውያን ኣንበብቲ ንምብጻሕ ይዓይሎ ይብል ኣብዚ ዓመት እዚ ናይ ሮበርት ፍራንሲስ ፕሬቮስት ጽሑፋት እቶም ሕጂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኮይኖም ዘለውን ነታ ናፃን ዝደሓኑን ዘርእስታ መጽሓፎም ብዝተፈላለየ ቋንቋታት ኣሕቲሙ ኣሎ ድሕሪ ሓጺር እዋን ከዓ ነዚ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ተዳለወ ብሕታዊ ገጻት ኣብ ኢጣልያ ብተፈላለዩ ኣስፋሕቲ ኣቢልና ኣብ መላእ ዓለም ንዝርከቡ ኣንበብትን ኣብቲ ሓደ ካብቶም ናይ ቀረባት ሓባበርቶም ዝነበሩ ብፁር ካርዲናል ቪክቶር ኣማኑኤል ፈርናንደስ ዝጸሓፍዋ መጽሓፍ ከነቕርበሎም ብምኽኣልና ኣዚና ኢና ተሓጒስና ክብል እውን ይምስክር እዚ ቤት ማሕተም ሃገረ ቫቲካን ነዛ መጽሓፍ ኣብቲ ካብ ዕለ 7 ክሳብ ዕለት 11 ጥቅምቲ 2026 ዝካየድ ናይ ፍራንክፈርት ምርኢት መጽሓፍቲ ንኣህጉራውያን ኣስፋሕቲ ከቕርብ ከዓ እዩ ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ናይ ወርሒ ጥቅምቲ ሓፈሻዊ ምልእተ ጉባኤኡ ዛዚሙ እዚ ድማ ተሳትፎ ናይቶም ካብ ዓመፃ ዝተረፉን ዕቑባ ኣብ ገዳማዊ ውፉይ ህይወት ከምኡውን ዕቑባ ቈልዑን ህፃናትን ኣብ መስመር ኢንተርነት ኣብ ዝብሉ ኣርእስታት ዘተኮረ እዩ ዝነበረ ብመሰረት እቲ ብዕለት 5 ጥቅምቲ ዝወፀ ጋዜጣዊ መግለጺ ንተኣማንነት ምዕቋብ ንተጸምዶ ናብ ዝልክዖ ስጉምትታት ኣብ ናይ ምትርጓም ክእለት እዩ ዝምርኮስ ዝብል ሓባራዊ ስርዓት ብኣባላት ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ኣብ ወርሒ ጥቅምቲ ኣብ ዘካየድዎ ሓፈሻዊ ምልእተ ጉባኤ ደጊሞም ኣረጋገጹ ካብ ዕለት 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ሮማ ኣብ እተኻየደ ጉባኤ እቲ ሽማግለ ኣብ ተሓታትነት ተሳትፎ ግዳያትን ብሂወት ዝተረፉ ሰባትን ከምኡውን ኣብ መላእ ዓለም ለኻዊት ቤተ ክርስቲያን ናይ ምክልኻል መዋቕር ኣብ ምምሕያሽ ዘተኮረ እዩ ዝነበረ እቶም ኣባላት ኣብ ዘካየድዎ ዘተ ኣፈጻጽማ ሓድሽ ሕግታት እዚ ሽማግለን ዞባዊ ቀዳምነት ክውሃቦም ዘለዎም ጉዳያትን ቀጻልነት ናይ ዕቑባን ተበግሶታትን ኣብ መላእ ዓለም መርሚሮም እቲ ጉባኤ ነቲ ዝመጽእ ዘሎ ሳልሳይ ዓመታዊ ጸብጻብ ብዛዕባ ፖሊሲታትን መስርሓትን ዕቑባ ኣብያተ ክርስትያንን ገምጊሙ ነቲ ኣብ 227 ክዛዘም ዘለዎ ራብዓይ ዓመታዊ ጸብጻብ ናይ እማሜ ውጥን ወይ ናይ ስራሕ ሰነድ ብድምፂ ምርጫ ኣጽዲቑ እቲ ጋዜጣዊ መግለጺ ከም ዘመልከቶ ግዳያትን እቶም ካብ ዓመፅ ዝተረፉ ሰባትን ኣብ መስርሕ ዓመታዊ ጸብጻብ ትርጉም ዘለዎ ተሳትፎ ክገብሩን ነቲ ዝወረዶም ማህሰይቲ ዝህብዎ ምላሽ ንምርዳእን እቲ ዓመፃ ንኸይድገም ክከላኸል ዝኽእል ፖሊሲታት ንምቕራጽን ኣድላይ እዩ ብምባል የጉልሕ ኣባላት እቲ ጳጳሳዊ ሽማግለ ነቲ ቀጺሉ ዘሎ ደረጃ ዕማም ናይቲ ኮሚሽን ዝዛዘመ ኣድማሳዊ ናይ ዕቑባ መዋቕር እንተላይ ንምዝርጋሕን ኣብ ግብሪ ንምውዓልን ዘምጽኦም መደባት ገምጊሙ እቲ ዘካየድዎ ምይይጥ ነቲ መምርሒታት ብቐሊሉ ኣብ ምርካብን ኣብ ህልው ኩነታት ቤተ ክርስትያንን ዞባዊ መዋቕርን ኣብ ምህናጽ ዘተኰረ ኸኣ እዩ ዝነበረ ኣገዳሲ ክፋል እቲ ጉባኤ ብተወሳኺ ኣብ ውሽጢ ማሕበራት ሰብፉይ ህይወት ብዛዕባ ክህሉ ዘለዎ ዕቑባን ብዛዕባ ፍሉይ ተመክሮ ኣባላት ሰብፉይ ህይወት ደቂ ኣንስትዮን ዝዝትዩ ዝነበረ ኣባላት እቲ ሽማግለ ብዘይግቡእ ምጥቃም ስልጣንን ሕልናን ንመንፈሳዊ መሪሕነት ኣብ ጾታዊ ዓመፅ ምጥቃምን ብዝብሉ ሓሳባት ኣብ ጎኒ እቲ መግለጺ ዕንቅፋት ከይኮኖምን ውፅኢታዊ ምላሽ ክህቡን ዘኽእል መዋቕርን ባህላውን ዕንቅፋታት መርሚሮም እቲ ኮሚሽን ወሲኹ ካብ ዕለት 9 ክሳብ ዕለት 11 ታሕሳስ 2026 ኣብ ከተማ ሮማ ብዛዕባ ምክልኻል ዓመፃ ኣብ ማሕበራት ሰብፉይ ህይወት ካልኣይ ዓመታዊ ኣኼባ ከካይድ ድማ መደባት ኣውፅኡ ኣሎ እቲ ሕብረት ክንክን ፍትሕን ሓባራዊ ርክብን ሓባራዊ ተልእኾ ዘርእስቱ ሲኖዳዊ ዓውደ መጽናዕቲ ካብ 5 ሃገራት ዝመጹ 300 ተሳተፍቲ ብምእካብ ምስ ቅዱስ ኣቦና ብምርኻብ ክዛዘም እዩ እቲ ኣኼባ ብዛዕባ ሰብኣዊ ክብሪ ዘተኰረን ርክባትን ኩነታትን ሚዛናዊ ዘይምዃንን ዘጠቓልል ብዛዕባ ተኣፋፍነት ዘተኰረ ድማ ክኸውን እዩ ጉጅለ መጽናዕቲ ብዛዕባ ተኣፋፍነት ንእተመሓየሸ መደብ ስራሕ ብሓደ ድምፂ ደገፍ ረኺቡሎ ናይ መወዳእታ ጽማቕ ጽሑፋቱ ኸኣ ኣብ ወርሒ መጋቢት 2027 ኣብ ሓፈሻዊ ጉባኤ ኬቕርብን ጸኒሑ ድማ ኣብቲ ዓመት እቲኣ ኬሕትሞ ንምዃኑ ተፈሊጡ እቲ ኮሚሽን ብተወሳኺ ኣብ ዕዮ ዕቑባ ሕፃናት ኣብ መስመር ኢንተርነት ዝመሓላለፍ ማህሰይቲ ብዝቐረበ መጽናዕቲ ጉጅለ ተመርኲሱ በቲ ቅዱስ ኣቦና ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቲ ተደሪኹ ነቲ ብቴክኖሎጂ ዝቕጽል ዘሎ ምዝመዛን ሃስያ ቈልዑን ትሕቲ ዕድመ ህፃናትን ንምፍታሕ ዘለዎ ቈራጽነት ኣደልዲልዎ ይርከብ ኣሎ ኣባላት እቲ ጳጳሳዊ ሽማግለ ነቲ ሓደጋታት ንምርዳእን ንወለድን ሰበኻታትን ካቶሊካውያን ተቋማትን ምላሽ ንኽህቡ ዕቑባ ዲጂታላዊ ቴክኖሎጂ ሰብ ዝሰርሖ ኣስተውዕሎት ከምኡውን ናይ ኢንተርነት መድረኻት ብኸመይ ከም ዝጥቀምሉ መርሚሮም ኣለዉ እቲ ኮሚሽን ኣስዒቡ ክብረትን ድሕንነትን ውሕስነትን ቈልዑ ኣብ ማእከል ቴክኖሎጂያዊ ምዕባለን ምምሕዳርን ኮይኑ ምእንቲ ክጸንሕ ምስ ኣህጉራውያን መሻርክትን ትካላትን ኣብ ውሽጢ ኩርያ ሮማና ዘሎ ሰፊሕ ምትሕብባር ሓንጎፋይሉ ተቐቢልዎ ይርከብ ኣሎ እቲ ኣኼባ ነቲ ናይ ሜሞራሬ ተበግሶ ገምጊሙ ኣብ ተሓታትነት ቀጻልነትን ተዓጻጻፍነትን ካብ ናይ ገንዘብ ሓሳባት ናብ እተፈላለየ ባህላዊ ሃዋህው ኣብ ምትግባር ክሰግር እንከሎ ኣብ ምትእስሳራትን ዝምድናታትን ዘተኰረ እውን እዩ ዝነበረ ኣባላት ምዕባለ ምክልኻልን ውፅኢታዊ ጽልዋን ንምርግጋጽ ብኣከባብያዊ መራኸቢታትን መሻርኽትን እተፈላለየ ገንዘብን እተደገፈ ቀዋሚ ሞዴላት ከማዕብሉ ምዃኖም ኣፍሊጦም እቲ ኮሚሽን ዕቑባ ዘይንጸል ክፍሊ ህይወት ቤተ ክርስትያንን ትካላትን ሓላፍነትን ምዃኑ ኣፍልጦ ብምሃብ ንምስማዕ ግልጽነት ተሓታትነት ከምኡውን ቀጻሊ ደገፍ ንምሃብ ሓድሽ ቈራጽነት ብምግባር ደምደመ
0: ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብማንበብ ሓበሬታ ቫቲካን ኒውስ ክፍሊ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈናወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈናወ ክሳብ ንራኸብ ብድሓነ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ናይ ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና እናቐርብ ናይ ሎም ዕለት 6 ጥቅምቲ 2026 ዓመተ ምሕረት መደብ ፈናወና ርእሰ ሊቃነ ጳጳሳት ዮሃንስ መንበር 14 ምስካናትን ኣባላት ሰውፊ ህወትን ኮርያ ዘካይድዎ ርክብ ርእሰ ሊቃነ ጳጳሳት ዮሃንስ መንበር 14 ንወከልቲ ደቂ ኣንስትዮ ኣብ ማሕበር ቫቲካንን ማሕበር ዓለማውያን ሰራሕተኛታት ቫቲካንን ተቐቢሎም ዘስምዖም ማደረ ርእሰ ሊቃነ ጳጳሳት ዮሃንስ መንበር 14 ኣብ ከተማ ዓዛ ዝርከብ ናይ ቅድስቲ ሱድራ ቤት ካቶሊካዊ ቤተ ክርስቲያን ቆሞስ ዘመሓላለፎ መልእኽቲ ጳጳሳዊ ሓልዋፅቲ ስዊዘርላንድን መበል 500 ዓመት ዝኽሪ ከበባ ሮማ ምድላዋት የካይድ ከም ዘሎ ጳጳሳዊ ሽማግለ ዕቑባ ቆልዑን ትሕቲ ዕድመ ህፃናትን ናይ ውሑ ጥቅምቲ ሓፈሻዊ ጉባኤ ከም ዝዛዘመ ሃገረ ቫቲካን ንውልቃዊ ዕለተ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝሓዘት ሓዳስ መፅሓፍ ክሕትም ከም ዝኾነ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወለን ኣባ ፍረዝገነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ናይ ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ዮሃንስ መንበር 14 ኣብ ሃገረ ቫቲካን ምስካህናትን ኣባላት ሰበውፊ ህወትን ኮርያ ኣብ ዘካይድዎ ርክብ ኣብ 2027 ዓመተ ምሕረት ኣብ ሴኡል ንክካይድ ዝተወሰነ ዓለም ሓቀፍ ቅኖማ ቅልስያት ዝሳተፉ ሰባት እምነት ሰማዕታት ኮርያ ተቐቢሎም ናብ ጎደናታት ዓለም ክምስክርዎ ዘለዎም ተስፋ ይገልጹ። ነቶም ኣብ 2027 ዓመተ ምሕረት ኣብ ዓለም ሓቀፍ ቅኖማ ቅልስያት ኣብ ሴኡል ዝሳተፉ መንቅስያት መሰኻኽር ተስፋ ክኾኑን ከምኡውን ኣብዚ ተኸፋፈለ ሓውስ ደሴት ኮርያ ስነ ጥበባውያን ሰላም ክኾኑ ዕለት 5 ጥቅምቲ ኣብ ሃገረ ቫቲካን ንካህናትን ኣባላት ሰበውፊ ህወትን ኮርያ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝስምዖም ማደረ ተላብዮም ኣብቲ ምስ ቅዱስ ኣቦና ብዝተኻየደ ርክብ ብጠቕላላ 170 ዝኾኑ ካህናትን ኣባላት ሰበውፊ ህወትን ብዙሓት ካብኣቶም ኣብ ምድላው እቲ ዝመፅእ ዓለም ለኸ መዓልቲ መንእስያት ዝነጥፉ ዘለዉ ከም ዝኾኑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ኣብቲ ዘስምዖም መደረ ካብቲ ኣብ ኮርያ ዝተቐበልዎ እምነት ሓድሽ ናይ ተልእኮ ወንጌል ድርኺት ክረኽቡ ከም ዝኽእሉ ኣስተብኪሎም ካብ ርሑቕ ዝመጽእኩም እኳ እንተኾንኩም ሓቂ እዩ ኣብ ቤትኩም ኢኹም ዘለኹም ቢሎም ብርግጽ ኮርያ ኣብ ሓደ እዋን ዓዲ ተልእኮ ወንጌል እያ ነይራ። ሎሚ ግን ኣብ ዝኽሪ እምነትን መስዋእትን ሰማዕታት ኮርያ ሱር ዝሰደደት ዓዲ ልኡኻት ወንጌል ኮይና ኣላ። ዘኽሪ ንተልእኾ ይፈጥር ተልእኾ ድማ መገዲ ተስፋ ይኸፍት ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ዝቕፅል ዓለም ሓቁፍ ቀኖም መልእሰያት ነዚ ኩሉ ርኡይ ክገብሮ እዩ እንክብሉ ቅዱስነቶም ኣብ ዘስምዖ መደር ኣስሚሮም ካብ ነፍስ ወከፍ ክፋል ዓለም ዝመፁ መልእሰያት ብናይ ሰማዕታት ምስክርነት ወንጌል ሱር ዝሰደደላ ምድሪ ክበፅሑ እዮም። እቲ ህሞት ኣብ መንጎ ዝኽርን መፃእን ዓብ ርክብ ክኸውን ደስ ይብለኒ። ሰማዕታት ነቲ እምነት ናብ ሓደስቲ ወለዶታት የረ ከቡ መንእስያት ድማ ናብ ጎደናታት ዓለም ንኸቕርቦዎን ክምስክርዎን ድማ ይቕበልዎ ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ንኩሎም ኣብ ምድላው እቲ ፍጻመ ዓለም ሓቁፍ ቅኖም መንእስያት ንዝሳተፉ ንመንእስያት ስምዑ ኣብ ጎኖም ምጓዓዝን ንክርስቶስ ምስዓብ ንናፅነት ዘጉድሎ ዘይኮነስ በንጻሩ ናብ ፍጻሜ ከም ዘብፅሖ ንክፈልጡ ሓግዝዎም። እምነት ንህወት ከም ዘይድርት እንታይ ደኣ ንዝዓበየ ኣድማስ ከም ዝኸፍቶ ንቢሎም ንዓለም ሓቁፍ ቅኖም መንእስያት ኣጆኹም ንዓለም ስዒረያ ንዝብል ቃል ኢየሱስ ኣብ ልቦም ዓቂቦም ንዓለም ለኻዊ መዓልቲ መንእስያት ሓንቆታ ክዳለው ተማሕፂኖም እቶም ሰማዕታት ኮርያ ነዚ ኣፀቢቖም ከም እተረድእዎ ገሊፆም ተስፋኦም ኣብ ምጩእ ኩነታት ዘይኮነስ ኣብቲ ክርስቶስ ድሮ ከም ዝሰዓሮ ርግፀናነት እዩ ዝምርኮዝ። ቅዱስ እንድርያስ ኪምታጎን፣ ቅዱስ ጳውሎስ ቾንግ ሃሳንግን ካልኦት ሓዊሱ ቤተ ክርስትያን ኣብ ኮርያ ብናይ ሰማዕታት ምስክርነት እያ ዓብያ ህዝቢ ኮርያ ኣብ ምሉእ ታሪኩ ዘይተለምደ ሓይሊ መንፈስ ኣርእዩ እዩ። ስደት ውግኣት ድኽነትን ምፍልላይ ተፃዊሩ እዩ ከመይ ገይሩ ከመብ ሓድሽ ክትንስእን ናብ መጻኢ ክጥምትን ዘስተውዓለ እዩ ከም ዝበሉ ዜና ቫቲካን የመላኽት ሩሰ ሊቃነ ጳጳሳት ሊዮን ነቶም ካህናትን ኣባላት ሰቡፊ ህወትን ኮርያ ምስ ክርስቶስ ዘለዎም ዓርክነት ምኽባርን ምሕብሓብን ንሕውነት ክፉታት ይገብር እንክብሉ ዓዲሞም እቶም ካብ ዝተፈላለያ ሰበኻታት ማሕበራት ሰቡፊ ህወትን ተመክሮታትን ዝመፁ ብምዃኖም እዚ ብዙሕነት እዚ ንሲኖዳውነት ጸጋ ገይሮም ከኽብርዎ ተላብዮም ሲኖዳዊት ቤተ ክርስቲያን እቲ ኻልእ ሃው ወይ ሓብትን ብፀይን ኣብ ጉዕዞ እምበር መወዳድርቲ ከም ዘይኮነ ዝልለይ ምዃኑ ኣብሪሕኹም እዚ ብፍላይ ኣብ ከም ሓውስ ደሴት ኮርያ ዝኣመሰለ ሕጂ እውን መሪር ቁስሊ ምፍልላይ ዝስከም ዞባ ኣገዳሲ ምዃኑ ገሊፆም ቀጻሊ ስራሕናን ጸሎትናን ሓድሽ ናይ ርክብ መገድታት ክኸፍትን ኣብ ነፍሲ ወከፍ ክፋል ሓውስ ደሴት ኮርያን ኣብ መላእ ዓለምን ብናፃ ወንጌል ሰላም ክእወጅ እንክብሉ ከም ዘተሓሳሰቡ ዜና ቫቲካን ኣፍሊጡ ሩሰሊካነ ጳጳሳት ሊዮን መበል 14 ኣብ ናይ ስራሕ ቦታ ዝለዓሉ ጉዳያት ኣብ ምፍታሕ ዘተ ኣገዳሲ ምዃኑ ብምጉላሕ ህላዊ ደቂ ኣንስትዮ ኣብ ሃገር ቫቲካን ምፍላጥን ምድናቕን ከም ዘድሊ የጉልሑ ሩሰሊካነ ጳጳሳት ሊዮን መበል 14 ንወከልቲ ደቂ ኣንስትዮ ኣብ ማሕበር ሃገር ቫቲካንን ማሕበር ዓለማዊ ስራሕተኛታት ሃገር ቫቲካንን ዕለት 5 ጥቅምቲ ተቐቢሎም ኣብ ዘስምዖም መደረ ህላዊ ደቂ ኣንስትዮ ኣብ ቫቲካን ዝያዳ ኣፍልጦን ናዕዳን ክወሃቦ ዘለዎ ክቡር ዋጋ እዩ ደቂ ኣንስትዮ ኣብ ልዕሊ ሰባትን ዝምድናታትን ፍሉይ ተሃዋስነት ጥራይ ዘይኮነስ ኣብ ተመክሮን ኣረኣእያነ ደቂ ኣንስትዮ ዝተሰነየ ሙሉእ ሰብኣዊ ሞያውን ምሁራውን ተውህቦታትን የምፅእ እንክብሉ ቅዱስነቶም ኣብ ዘስምዖም መደረ ኣጉሊሖም ክእለተንን ኣስተውዕሎኦንን መሓዝነተንን ግብራዊ ኣቀራርበአንን ንህወት እዘን ትካላት ዘህብትሙን ብዛዕባ ክውንነትን ዘጋጥም ብድሆታትን ዝሰፍሐ ኣረኣእያ ንምምዕባል ይሕግዝ ሕጂ እውን ዘይትካእ ማዕክልነት ሰብኣውነት ሰብን ዘይምንዛዕ ክብሪ ስራሕን ብፍላይ ኣብ ሰብ ስርሖ ኣስተውዕሎ ዝረአ ዘሎ ምዕባለታት ኣብ ግምት ብምቕታው ኣስሚሮም ግሩም ሰብኣውነት ብዝብል ኣርእስቲ ዝለገስዎ ዓድ መልእኽቲ ተወኪሶም ስራሕ መጋበርያ ጥራይ ዘይኮነስ ክብሪ ህወትና ዝገልፅን ዝዕብይን እዩ ኢሎም ኣብ ቫቲካን ክልተ መሰረታዊ ዋጋ ዘለዎ ማለት ሕብረተሰብን ሓድነትን ምጉላሕ ብፍላይ ኣገዳሲ ምዃኑ ገሊፆም እዚኦም ድማ ኣዝዮም ናብ ልበይ ዝቐረቡ ክብርታት እያቶም ኩሎም ንኣገልግሎት ርእሰ ሊቃነ ጳጳሳት ዕዮኦም ዘበርክቱ ቤተ ክርስትያናዊ ማሕበረሰብ ይፈጥሩ ኣብቲ ብጎይታ ንጴጥሮስን ንተኸተልቱን ዝተዋሃበ ተልእኾ ይሳተፉ ኣብ ሓደ ተልእኾ ብማዕረ ክብሪ ኣበርክቶ ይገብሩ ማሕበራት ሰራሕተናታት ኣብ ናይ ምግጣም ወይ ግርጭት መርገፂ ክስረታ ኣይኮናን ስለዚ እዚ መንፈስ እዚ ኣብ ምዕባይ ክቡር ግደ ክፃወታ ይኽእላ እየን እንክብሉ የስተብህሉ ኣብ ናይ ስራሕ ቦታ ፀገማት ኣብ ዝፍጠረሉ ቦታ ብምትእምማንን መኽዞን ዝስዕቦ ጎደና ዘተ ቀዳማይ ንቕድሚት ዝስጉም መገዲ ኮይኑ ይቕፅል ብርግፅ ኣብ ኩሉ ደረጃታት ዘተ ምሕዳስ ከም ዘድሊ ኣብታ ቀዳሚት ዓውሊት መልእኽተይ ጉሩም ሰብኣውነት ዘርእስታ ንመላእ ቤተ ክርስትያንን ንኩሎም ሰናይ ድሌት ዘለዎም ደቂ ኣንስትዮን ደቂ ተባዕትዮን ዘቕረብክዎ ሓሳብ ዘይነፃፀል ኣካል ፀዋዕታ ቤተ ክርስትያን ከምኡውን ኣብ መንጎ ሰባት ብሓባር ንምንባር ዝሕግዝ መትከላዊ መሳርሒ እዩ ርእሰ ሊቃነ ጳጳሳት ኣብ መደምደምታ ኣብዚ መገዲ እዚ ብሓባር ኣብ እንጓዓዘሉ ዘለና እዋን ካብ ዘርኢ ዘይዕግበትን ቂምታን ብምርሓቅ ንሓት ሕድና ንደጋገፈሉን ዋጋን ብቕዓትን ኩሉ ሰብ ኣፍልጦ እንህበሉ ናይ ስራሕ ቦታ ማሕበረሰብ ብክንሓንነፅ ክንፅዕር ኢና ኢሎም ሩሰሊካነ ጳጳሳት ሊዮን መበል 14 እስራኤል ብዝፈነወቶም መጥቃዕቲ ህወቶም ዝሰኣኑ ክልተ ደቂ ኣንስትዮ ክርስትያን ዝርከብኦም ዝተቐትሉ 5 ሰባት ምኽንያት ናብ ቆሞስ ካቶሊካዊት ቤተ ክርስትያን ቅድስቲ ስድራ ቤት ኣብ ከተማ ቃዛ ናይ ሓዘን መግለፅን መፀናንዕን መልእኽቲ ኣመሓላሊፎም ብምኽንያት መቕተልቲ ክልተ ደቂ ኣንስትዮ ኦርቶዶክሳውያን ክርስትያን ዝርከብዎም 5 ሰባት ሩሰሊካነ ጳጳሳት ሊዮን መበል 14 ኣብ ዘመሓላለፎ ናይ ሓዘንን መፀናን ንዕን መልእኽቶም ዝተሰምዖም ሓዘን ገሊፆም ንማሕበረሰብ ክርስትያን ቃዛ ጸሎቶም ከም ዘረጋገጹ ዝሓበር ዜና ቫቲካን ኣስዒቡ اتز تفتصم مدكعتي اب ريميل معربا وزوبا كتما قعزا اب زركب منبر هنزا الا تسلستات كم تسمل كتوكوينو بجاكا اتوم نايموت حدقا زكات امام بزحات محسيت كم زكات امام يمالاخت كابتوم زتقاتلو مايتا كالر ابراهيم ابو داودن غوالا ميري حافز ميشيل نجارن يركبوهم زن عدن غوالن غريخاويان ارتدوكساويان دك انستيو ابك اربعوان حدش مع أبو تاريخيبا هيوتا داقماي كحانت الزعراز زنبرا مخانا ينكر رسالي كان باباسات اليوم بالعصر تربحته نقومس بيتا كريستيان كردست صدرا بيت أبق عزا أبق غابريال رومانيلي أبزو محلال فو ناي حزن مقلز من أختم نقدات أبايت صدرا قداتن كربتهمن تصالتهمن عرقاقيتهمن أبا رومانيلي سلا عقل قلتهم دمما كم زمس قانوهم زحبر زينا فاتيكان أصعبو تي مرير زينا موت مايسانن ميرين كابز تحبرو لقوان أتحيزهم مئنتا أنن مئنتا قلهم زتاق أطلون أبايت صدرا موتاتن نملا محبر سبق آزان ناب اكزي عبير تصالتهم كم زب تصحون زي كلو معاتك زعب معاس ايو أغويتا بيلوم نتا كم سنان نخلوم نتا بسلام كنبرو زداليو بزحات سباتن التقربو عقل قلوت يقنيلنا برختن فقراو كربتين الرقاق تسألكم بفلاي كاردينال بير باتيستا بيتسابالا لاتيناوي باترياك زب يروساليم بسمو ولدا كهنتن سبقان تنعات يحبكم بموبال نهوات نسوحات سبات نموت زدارق تكبر بمخنان حزنهم كم زغلتو يمالاخت سنه سرعات قبري اتندق انستيوت مع السنبت ابي كتما عزا ابزركب بيتا كريستيان قدوس بورفيريوس ناي غريك سرعات ناي تختل اورثوذكسات بيتا كريستيان تراداي باتريارك متروبوليس اليكسيوس كم تفصم زينا فاتيكان يحبر بمسارات حبريتا من جتات بيت حكمنا الشيفا اتوما بيت متقعات زقصلو اب كبير كونتات كم زلو وقف لتنكلو سراويت اسرائيل تمتقعتي نحد معكل تزاز وي مرحي حما إلى ما زغبر منبارو يغلطو إزي كمزيلون كارلو أبتكبع بتركب كاتوليكايت بيتا كريستيان كدست صدرا بيتا كوموس أبا رومانيلي زمراح قبر السن غيلو أكان وانجل نعم عيد سقطرو وحسبو تانا زي بلوم تمزابل تمحقاز يقدسلو كمزلون أب إيروساليم نالاتين سرعتنا يدخطل كاتوليكايت بيتا كريستيان باترياارك كاردينال بيتسا بالا كدمي زغرشو عدت تكمتي مسلا ريبوبليكا التسامين عيد على تو غزيت اب زكايروك على محتت اسرائيلاويانن فلسطينياويانن بتناي معالتي فصاميتات كمزت تنكفو غليصام كساب حجي كنيو اتا معالتي اي سغرنان كلتيوم حزبتات اسرائيلاويانن فلسطينياويانن ابزي عميقن زي تفتحن زسمبر كونتات مقحات كوينوم الله عجب نبل زبل دلونت اير عين ولاكوا برتعي اتوغ انتناكاي داغ مهنصتاي تجمرن كونت تتمنى بابرو اي تمحايشن بحق بكلام مدايت كاب ازغدد ايو مع التاوي هيوتن سبعو كنتاتن الناخفة ايو زقير زلو انكبلو يتنققو كرامتن ناقربة ابزخدلو زلو اوان كاردينال بيتسابالا بزعباد تمزابلو اباي تصدرا فلوي سكفتا ام اسميرام اتزنام نخلام اب معقو بداسات نزنابرو ابز اقم كخوون ايو ابزز اقامات زي بيت مرتكم سناق عزا داقماي مخفات نتي حبرات سبب ملكة تسفى كوينو اللو مس كلوز اقامات داقماي كنجمر كاا كم اندالي زار اي ملكة زيت ابف تسفى اللونا كم زبلو زينا فاتيكان يحبر نباباساو حالوات ستا سويزرلان كلتشان سران شوحتان عمد محرد فلوي ناي زخرا عمد كخوون ايو ازي باباساو حالوات ستا سويزرلان ابغرح تري اب بريك سويزرلان اب زكايد ناي قوبا اي مدباتن كومو اون اب زوري كاب زكايد اب سدي عمر ايتن مستاف اب مدلاوات يركب ابغرح قنبوت اب حقر فاتيكان تنبل ككايد مدبتا تحيزو اللو زد ما نفلما اوان بزعبا باباساو حالوات ستا سويزرلان زقال سنداو فيلم كومو اون مدبات النقدات التقليل كم زخوانن الزازي باباساو حالوات التسويزرلان كورانيل غراف نزينا فاتيكان بزحبو مقلص حبيرو اتي ابتقزيت زنابرة كبرتات لوم اون كم زلو كن مسكر ندالي إلو صنعات كبرتات تأمان النتن أمون النتن مياو بقعات متحقق عزن بزب المرح قال اباكل التشعن سران شوعتن عمتا محرات مبال حموش تميت عمد زخري كبابا روما مدب كم التدالوان التي دوستا قنبوت شحنا حموش تميت 27 ዓመተ ምህረት ጳጳሳዊ ሓለዋት ጸጥታ ስዊዘርላንድ ናይ ርእሰ ሊቃነ ጳጳሳት ህይወት ንምድሓን ኣብ ዝገበርዎ ጻዕሪ 147 ኣባላት ጳጳሳዊ ሓለዋት ጸጥታ ስዊዘርላንድ ከም እተሰውኡን ካልኦት 42 ብፅዖቶም ድማ ንርእሰ ሊቃነ ጳጳሳት ካብቲ ከበባ ሮማ ንምድሓን ናብ ቅዱስ መልኣክ ግንቢ ዓጂቦም ከም ዝሰነዩን ታሪክ ቤተ ክርስትያን ዝሕብሮ እዩ ናይ 527 ዓመተ ምሕረት ከበባ ሮማ ኣብ ታሪክና ኣብ ዝረኣዩ ፍጻሜታት ሓደ እዩ እዚ ዝኽርዚ ድማ ንመስዋዕት ድልውነት ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ዘዘኻኽርን ናይቶም ቅድሜና ዝነበሩ ተኣማንነት ዘመልክትን እዩ እንክብል ኣዛዚ ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ኮሎኔል ኮርስፍ ግራፍን ዜና ቫቲካን ኣብ ዛህቦ መግለፂ ሓቢሩ ማዕረ ማዕሪኡ ድማ ናይቲ እዋን ክብርታት ሎሚ እውን ህሉ ምዃኑ ከነርእን ንተልኮ ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ኣብ ኣገልግሎት ርእሰ ሊቃነ ጳጳሳት ክንነብሮን ከም እንደሊ ክምስክር ኢና ኢሉ እቲ ዝኽሪ ንዕለት 23 ጥሪ ኣብ ብሪግ ስዊዘርላንድ ብዝካየድ ዋዕላ ናይ ታሪክ ሊቃውንቲ ክኽፈት እዩ ኣብ ዙርያ ፍጻሜታት ናይቲ እዋን ዝነበረ ፖለቲካዊ ወተሃደራውን ሃይማኖታውን ኩነታትን ሳዕቤናትን ከምኡ እውን ነቲ ዝሓለፈ ታሪክ ዝምርምር ሕታም ክዝርጋሕ ምዃኑ ሓቢሩ ከምኡ እውን ኣብ ዝኽሪ መበል 500 ዓመት ከበባ ሮማ ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ካብ ዕለት 16 ክሳብ ዕለት 19 ሚያዝያ 227 ዓመተ ምህረት ኣብ ዙርያ ካብ ዝካየድ ጽድያ ምርኢት ክሳተፍ እውን ምዃኑ ብዛዕባ እቲ ጽምብል ዝምልከት ዝወፀ መግለጽ ከመላኽት እንከሎ በዚ መገዲ እዚ እቲ ታሪኻዊ ምትእስሳር ኣብ መንጎ ከተማ ዙሪክን ናይቲ እዋን ዝነበረ ኣዛዚ ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ካስፓር ሮይስትን ኣብ ዙሪክ ዝተወልደ ኣብ እዋን ከበባ ሮማ ኣብ 527 ዓመተ ምህረት ነቲ ሓለዋ ጸጥታ መሪሑ ከም እተሰውአ ዘዘኻኽር ኮይኑ ኣብ ቫቲካን ካብ ዕለት 5 ክሳዕ 7 ግንቦት 227 ዓመተ ምህረት ወከልቲ ቤተ ክርስትያን ናይ ፖለቲካ ኣካላትን በርገሳውያን ማሕበራትን ኣባይቲ ስድራ ሓለዋ ጸጥታ ስዊዘርላንድን ዘሳተፍ ፍጻሜታት ክካየድ ምዃኑ እቲ ዝወፀ መግለጺ ይሕብር ዕለት 4 መስከረም 227 ዓመተ ምህረት ሃገራዊ ንግደት ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ነበር ኣብ ከተማ ኣይንሲደልን ስዊዘርላንድ ክካየድ እዩ ኣብቲ መደብ ብጀካ ሃይማኖታዊ ጽምብል ንዝኽሪ መበል 500 ዓመት ከበባ ሮማን መስዋዕትን ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ዝተወፈየ ሰነዳዊ ፊልም ብዓለም ደረጃ ንፈለማ እዋን ክቐርብን ከምኡውን ካልእ ብርሃን ስነ ጥበብ ዘርእስቱ ምርኢት ክቐርብ እዩ ንጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ዝምልከት ሓደ ገላጽ ታሪኻዊ ፍጻመ ንምዝካር ጥራይ ዘይኮነስ ንዘመናት ኣገልግሎት ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ዝቐረጹ ክብርታትን ብማዕረ ንምቅላሕ እውን ምዃኑ እቲ መግለጺ የዘኻኽር እቲ ዝኽሪ መበል 500 ዓመት ከበባ ሮማ ብዛዕባ እዋናዊ ተልእኾ ጳጳሳዊ ሓለዋ ጸጥታ ስዊዘርላንድ ንምርዳእ መንእስያት ስዊዘርላንዳውያን ኣብ ቫቲካን ከገልግሉ ንምትብባዕ ስዊዘርላንድ ምስቲ ትካል ዘለዋ ነባሪ ምትእስሳርን ሃብታም ልምድን ንምጉላሕ ዝኣመተ እውን ምዃኑ እቲ መግለጺ ወሲኹ ይሕብር
1: ከቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ቤት ማሕተም ሃገረ ቫቲካን ብብፁእ ካርዲናል ቪክቶር ኣማንኤል ፈርናንደስ ዝተዳለወት ብዕለት 24 ሕዳር ኣብ 94 ሃገራት ብሓሙሽተ ቋንቋታት ዝተሓትመት ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘርእስታ ሓዳስ መጽሓፍ ከተውፅእ እያ ካብ 1992 ክሳብ 2024 ኣብ ዝነበረ እዋን ዘሎ ዕለታዊ ተዘክሮታት ብምዕቃብ ብዛዕባ ውሽጣዊ ህይወት ርእሰ ሊቃነ ጳጳሳት ፍራንቸስኮ ፍሉይ ኣስተውዕሎት ክትህብ እያ ብዕለት 24 ሕዳር 2026 ቤት ማሕተም ሃገረ ቫቲካን ብብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ ህየንተ ናይቲ ብዛዕባ ጉዳያት ኣንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር እተዳለወት ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘርእስታ መጽሓፍ ብዛዕባ እቲ ጆርጅ ማርዮ በርጎልዮ ካብ 1992 ዓመተ ምህረት ክሳብ 2024 ዓመተ ምህረት ኣብ ዝነበረ እዋን ዘስፈርዎ መዘኻኸሪታቶም ብምቕራብ ክትዝርጋሕ እያ እዛ መጽሓፍ እዚኣ ብዛዕባ ባህርያትን ውሽጣዊ ህይወትን ናይቶም ካብ ዕለት 13 መጋቢት 2023 ክሳብ ዕለት 21 ሚያዝያ 2025 ንካቶሊካዊት ቤተ ክርስቲያን ዝመርሑ ኢየሱሳዊ ርእሰ ሊቃነ ጳጳሳት ዓሚቕ ምርዳእ እትህብ መጽሓፍ ክትከውን እያ ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መላእ ዓለም ብሓሙሽተ ቋንቋታት ኣብ ሓደ እዋን ክትሕተም ኣብ ዕለት 24 ሕዳር ድማ ኣብ 94 ሃገራት ክትዝርጋሕ እያ። እቲ ናይ ቋንቋ ጣልያን ሕታም ከዓ ብቤት ማሕተም ሃገረ ቫቲካን ክሕተም እዩ። ናይ ቋንቋታት እስጳኛ፣ እንግሊዝ፣ ፖርቱጋል ሕታማት ከዓ ብጨንፈር ፔንግዊን ራንደም ሃውስ ከምኡውን ናይ ቋንቋ ፈረንሳይ ሕታም ብኤዲሽን ኣልቢን ሚሸል ዝተባህሉ ትካላት ክሕተሙ እዮም። ዋና ሰናዳኢ ዜና ቫቲካን ኣንድሪያ ቶርኔሊ ከም ዝገለጾ ነዚ ብብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ እተዳለወ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብ ህዝቢ ዘቕርብ ጽሑፍ ክንሓትም ብምኽኣልና ኣዝና ኢና ተሓጒስና ክብል ኣመልከተ። እዛ መጽሓፍ እዚኣ ኣብ መላእ ዓለም ዘለዉ ኣንበብቲ ከም ዘማስውሉ ድማ ንኣምን ኢና። ብዛዕባ ውሽጣዊ ህይወት እዞም ኣርጀንቲናዊ ርእሰ ሊቃነ ጳጳሳት ከዓ ዓሚቕ ምርዳእ ክንረክብ ንኽእል ኢና ክብል ይምስክር። እዛ ሓዳስ መጽሓፍ ካብ ዕለት 20 ታሕሳስ 1992 ክሳብ ዕለት 18 ሓሰ 2024 ተዓቂቡ ዝጸንሐ መዘኻኸሪታት ርእሰ ሊቃነ ጳጳሳት ፍራንቸስኮ እተቕርብን ርእይቶታቶም እትገልጽን ክትከውን እያ። ሎሬንዞ ፋዚኒ ዋና ኣሰናዳእን ዳይሬክተርን ቤት ማሕተም ሃገረ ቫቲካን ብወገኑ ቤት ማሕተም ሃገረ ቫቲካን ንቓላት ርእሰ ሊቃነ ጳጳሳት ናብ ኣህጉራውያን ኣንበብቲ ንምብጻሕ ይዓይሎ ይብል። ኣብዚ ዓመት እዚ ናይ ሮበርት ፍራንሲስ ፕሬቮስት ጽሑፋት እቶም ሕጂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኮይኖም ዘለውን ነታ ናጻን ዝደሓኑን ዘርእስታ መጽሓፎም ብዝተፈላለየ ቋንቋታት ኣሕቲሙ ኣሎ። ድሕሪ ሓጺር እዋን ከዓ ነዚ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ተዳለወ ብሕታዊ ገጻት ኣብ ኢጣልያ ብተፈላለዩ ኣስፋሕቲ ኣቢልና ኣብ መላእ ዓለም ንዝርከቡ ኣንበብትን ኣብቲ ሓደ ካብቶም ናይ ቀረባ ተሓባበርቶም ዝነበሩ ብፁር ካርዲናል ቪክቶር ኣማኑኤል ፈርናንደስ ዝጸሓፍዋ መጽሓፍ ከነቕርበሎም ብምኽኣልና ኣዝና ኢና ተሓጒስና ክብል እውን ይምስክር። እዚ ቤት ማሕተም ሃገረ ቫቲካን ነዛ መጽሓፍ ኣብቲ ካብ ዕለ 7 ክሳብ ዕለት 11 ጥቅምቲ 2026 ዝካየድ ናይ ፍራንክፈርት ምርኢት መጽሓፍቲ ንኣህጉራውያን ኣስፋሕቲ ከቕርብ ከዓ እዩ። ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ናይ ወርሒ ጥቅምቲ ሓፈሻዊ መላእተ ጉባኤኡ ዛዚሙ። እዚ ድማ ተሳትፎ ናይቶም ካብ ዓመፃ ዝተረፉን ዕቑባ ኣብ ገዳማዊ ውፉይ ህይወት ከምኡውን ዕቑባ ቈልዑን ህፃናትን ኣብ መስመር ኢንተርነት ኣብ ዝብሉ ኣርእስታት ዘተኮረ እዩ ዝነበረ። ብመሰረት እቲ ብዕለት 5 ጥቅምቲ ዝወፀ ጋዜጣዊ መግለጺ ንተኣማንነት ምዕቋብ ንተጸምዶ ናብ ዝልክዖ ስጉምትታት ኣብ ናይ ምትርጓም ክእለት እዩ ዝምርኮስ ዝብል ሓባራዊ ስርዓት ብኣባላት ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ኣብ ወርሒ ጥቅምቲ ኣብ ዘካየድዎ ሓፈሻዊ መላእተ ጉባኤ ደጊሞም ኣረጋገጹ። ካብ ዕለት 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ሮማ ኣብ ተኻየደ ጉባኤ እቲ ሽማግለ ኣብ ተሓታትነት ተሳትፎ ግዳያትን ብሂወት ዝተረፉ ሰባትን ከምኡውን ኣብ መላእ ዓለም ለኻዊት ቤተ ክርስቲያን ናይ ምክልኻል መዋቕር ኣብ ምምሕያሽ ዘተኮረ እዩ ዝነበረ። እቶም ኣባላት ኣብ ዘካየድዎ ዘተ ኣፈጻጽማ ሓድሽ ሕግታት እዚ ሽማግለን ዞባዊ ቀዳምነት ክውሃቦም ዘለዎም ጉዳያትን ቀጻልነት ናይ ዕቑባን ተበግሶታትን ኣብ መላእ ዓለም መርሚሮም። እቲ ጉባኤ ነቲ ዝመጽእ ዘሎ ሳልሳይ ዓመታዊ ጸብጻብ ብዛዕባ ፖሊሲታትን መስርሓትን ዕቑባ ኣብያተ ክርስቲያንን ገምጊሙ። ነቲ ኣብ 2027 ክዛዘም ዘለዎ ራብዓይ ዓመታዊ ጸብጻብ ናይ እማሜ ውጥን ወይ ናይ ስራሕ ሰነድ ብድምፂ ምርጫ ኣጽዲቑ። እቲ ጋዜጣዊ መግለጺ ከም ዘመልከቶ ግዳያትን እቶም ካብ ዓመፅ ዝተረፉ ሰባትን ኣብ መስርሕ ዓመታዊ ጸብጻብ ትርጉም ዘለዎ ተሳትፎ ክገብሩን ነቲ ዝወረዶም ማሕሰይቲ ዝህብዎ ምላሽ ንምርዳእን እቲ ዓመፃ ንኸይድገም ክከላኸል ዝኽእል ፖሊሲታት ንምቕራጽን ኣድላይ እዩ ብምባል የጉልሕ። ኣባላት እቲ ጳጳሳዊ ሽማግለ ነቲ ቀጺሉ ዘሎ ደረጃ ዕማም ናይቲ ኮሚሽን ዝዛዘመ ኣድማሳዊ ናይ ዕቑባ መዋቕር እንተላይ ንምዝርጋሕን ኣብ ግብሪ ንምውዓልን ዘምጽኦም መደባት ገምጊሙ። እቲ ዘካየድዎ ምይይጥ ነቲ መምርሒታት ብቐሊሉ ኣብ ምርካብን ኣብ ህልው ኩነታት ቤተ ክርስቲያንን ዞባዊ መዋቕርን ኣብ ምህናጽ ዘተኰረ ኸኣ እዩ ዝነበረ። ኣገዳሲ ክፋል እቲ ጉባኤ ብተወሳኺ ኣብ ውሽጢ ማሕበራት ሰብ ፍሉይ ህይወት ብዛዕባ ክህሉ ዘለዎ ዕቑባን ብዛዕባ ፍሉይ ተመክሮ ኣባላት ሰብ ፍሉይ ህይወት ደቂ ኣንስትዮን ዝዝትዩ ዝነበረ። ኣባላት እቲ ሽማግለ ብዘይግቡእ ምጥቃም ስልጣንን ሕልናን ንመንፈሳዊ መሪሕነት ኣብ ጾታዊ ዓመፅ ምጥቃምን ብዝብሉ ሓሳባት ኣብ ጎኒ እቲ መግለጺ ዕንቅፋት ከይኮኖምን ውፅኢታዊ ምላሽ ክህቡን ዘኽእል መዋቕርን ባህላውን ዕንቅፋታት መርሚሮም። እቲ ኮሚሽን ወሲኹ ካብ ዕለት 9 ክሳብ ዕለት 11 ታሕሳስ 2026 ኣብ ከተማ ሮማ ብዛዕባ ምክልኻል ዓመፃ ኣብ ማሕበራት ሰብ ውፉይ ህይወት ካልኣይ ዓመታዊ ኣኼባ ከካይድ ድማ መደባት ኣውፅኡ ኣሎ። እቲ ሕብረት ክንክን ፍትሕን ሓባራዊ ርክብን ሓባራዊ ተልእኮ ዘርእስቱ ሲኖዳዊ ዓውደ መፅናዕቲ ካብ 5 ሃገራት ዝመፁ 300 ተሳተፍቲ ብምእካብ ምስ ቅዱስ ኣቦና ብምርኻብ ክዛዘም እዩ። እቲ ኣኼባ ብዛዕባ ሰብኣዊ ክብሪ ዘተኮረን ርክባትን ኩነታትን ሚዛናዊ ዘይምዃንን ዘጠቓልል ብዛዕባ ተኣፋፍነት ዘተኮረ ድማ ክኸውን እዩ። ጉጅለ መፅናዕቲ ብዛዕባ ተኣፋፍነት ንእተመሓየሸ መደብ ስራሕ ብሓደ ድምፂ ደገፍ ረኺቡኣሎ። ናይ መወዳእታ ጽማቕ ጽሑፋቱ ኸኣ ኣብ ወርሒ መጋቢት 2027 ኣብ ሓፈሻዊ ጉባኤ ኬቕርብን ጸኒሑ ድማ ኣብቲ ዓመት እቲኣ ኬሕትሞ ንምዃኑ ተፈሊጡ። እቲ ኮሚሽን ብተወሳኺ ኣብ ዕዮ ዕቑባ ሕፃናት ኣብ መስመር ኢንተርነት ዝመሓላለፍ ማሕሰይቲ ብዝቐረበ መፅናዕቲ ጉጅለ ተመርኪሱ በቲ ቅዱስ ኣቦና ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቲ ተደሪኹ ነቲ ብቴክኖሎጂ ዝቕፅል ዘሎ ምዝመዛን ሃስያ ቆልዑን ትሕቲ ዕድመ ህፃናትን ንምፍታሕ ዘለዎ ቆራፅነት ኣደልዲልዎ ይርከብ ኣሎ። ኣባላት እቲ ጳጳሳዊ ሽማግለ ነቲ ሓደጋታት ንምርዳእን ንወለድን ሰበኻታትን ካቶሊካውያን ተቋማትን ምላሽ ንኽህቡ ዕቑባ ዲጂታላዊ ቴክኖሎጂ ሰብ ዝሰርሖ ኣስተውዕሎት ከምኡውን ናይ ኢንተርነት መድረኻት ብኸመይ ከም ዝጥቀምሉ መርሚሮም ኣለዉ። እቲ ኮሚሽን ኣስዒቡ ክብረትን ድሕንነትን ውሕስነትን ቈልዑ ኣብ ማእከል ቴክኖሎጂያዊ ምዕባለን ምምሕዳርን ኮይኑ ምእንቲ ኽጸንሕ ምስ ኣህጉራውያን መሻርኽትን ትካላትን ኣብ ውሽጢ ኩርያ ሮማና ዘሎ ሰፊሕ ምትሕብባር ሓንጎፋይሉ ተቐቢልዎ ይርከብ ኣሎ። እቲ ኣኼባ ነቲ ናይ ሜሞራሬ ተበግሶ ገምጊሙ ኣብ ተሓታትነት ቀጻልነትን ተዓጻጻፍነትን ካብ ናይ ገንዘብ ሓሳባት ናብ እተፈላለየ ባህላዊ ሃዋህው ኣብ ምትግባር ክሰግር እንከሎ ኣብ ምትእስሳራትን ዝምድናታትን ዘተኰረ እውን እዩ ዝነበረ። ኣባላት ምዕባለ ምክልኻልን ውፅኢታዊ ጽልዋን ንምርግጋጽ ብኣከባብያዊ መራኸቢታትን መሻርኽትን እተፈላለየ ገንዘብን እተደገፈ ቀዋሚ ሞዴላት ከማዕብሉ ምዃኖም ኣፍሊጦም። እቲ ኮሚሽን ዕቑባ ዘይንጸል ክፍሊ ህይወት ቤተ ክርስቲያንን ትካላትን ሓላፍነትን ምዃኑ ኣፍልጦ ብምሃብ ንምስማዕ ግልጽነት ተሓታትነት ከምኡውን ቀጻሊ ደገፍ ንምሃብ ሓድሽ ቆራጽነት ብምግባር ደምደመ።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብማንበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡውን ናይ ኢሜል ኣድራሻና tigrino@spc.vi ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس